ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ በዱር አጎዳት በሰባ ደማመር እድሜ ገመር ልክ ይሆናል ልኩን እንዳሰብ ነው እናሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀደሮ ጥሪ መገናኛ ድግስ ደስ ደስ የዕለት የዕለት አርሽ ደስ ደስ ደስ የዕለት የዕለት አርሽ ደስ ደስ

መገናኛ ድግስ ደስ ደስ ደስ ታዲያ ምነው ታዲያ ምነው የቅር እንዲያ ታዲያ ምነው ታዲያ ምነው ይቅር እንዲያ

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱራ ጎታደር በሰዋ ደማመር እድሜ ገመር ለክ ይሆናል ኩል እንዳሰብ ዳሸናልኛ ለራሳችን ብለን